ልጃቸው እናንተ ትበላለህ ምንድን ነው ልጃቸው አረ መላ መላ መላ መላ እቴመላ ይከረስ ለፍቅር አረ መላ በለኝ መላ መላ እቴመላ በለኝ መላ መላ ተኝ ይችላል ተኛ መላ መላ መባነኑ ባሰኝ መላ መላ ከማናም ሽች ነው ናንተ ደግሞ መትከሰቀሰኝ መላ መላ